0: ma zhan jiam xu liu, de su xu song bong xi bu ji ge gu song, bong zhe ge de xie ge.
1: An de ne de qian zi, han mei zi jin zai wei.
2: Wo ri.
1: Zhang xi shi xiong zhe ba. Ta kuo leng an la mo ya yun le zi qi ni wei ni ne da, ting ge ge lai ge zu le bian dian zu, han ke ge zhi di na.
2: Ta ngan zu ta la mo ta ji bang bu yo re. Di bei na ngan zu ta xue la mo ge di.
1: Ah, le se, ta ngan zu ting ge xie yang xue ba la mo zhe wei. Lesson. The Zhang Xi is not that to Hamus Chese Namgune, Bada Zhang Xi is Chese, Rick Chokri, Eor Bal. Nanzu Tredi, my Chashan, and Zunam Gutugun, Bash Mevega, Zhang Xi Menjuchi. What did it be?
2: Jill.
1: Let's take a thing. Hamus and Jenna Lord, the Bubu didn't need a Yaki Chipwigla.
2: Listen.
1: Так куни не дяжи гэдэг зүйл на.
2: Так куни юм байна чаанч та логик симэс инструэр.
1: А ле логик налол ми ягсэшэн дга.
2: Та цоди на логик налол ине та консу ине буу ине та ганцу ги та зинде ди ягу зин суа сэм ги туди консу ине сэнжу ги тоцу ди мэдэ я маму динжа мэнду гэл. Ацэ цой.
1: Ле лесэн лесэн. Та чэнэ гэла анзу та ламэ им ба чаша на дир вала. Нга ди да.
2: 热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热巴乌斯热
1: 고조야
2: 다 망신이 고소니 지그리
1: 민거다
2: 그래서 안 되니 게 이제는 안주 망신이 시소나 아니 안주 클릭클리 공부기 에 담니 당당디 치 안 되니 디차소나 아니 안주 기타 아 시가지기 규기 안주 라지 이네리 어 팅리 이네리 안 된주 차지 아니 안주 캄기 유다 안 죽주 죽두르 임베나 안주 다 담니기 토미 탈세기디 느리기 당당디 치니기 안 지체는 안주 담니기 업제디 톰바라 치그리
1: Listen,
2: 아,